ግርን መንካርኩ ብጎታ ነክን ነክን ጉነየ ዳዊ ፖሽማንየ ሌበሌ ከሲነ ደብሂስት ነጂ ሽክትክር ነኸማ ከሲቡ አቅሉ ፍክሬ መጎር ቀልብ መምሪ ደቨ መበደንግ ዋሬ መድዚቡን ተበ ዓርዱ ዓዝማናን ድዚቡን ሀር ደር ጣሪማቡ ሁበልዲሳ ደርከትቡ መይዳኔ ላቱ መናት ኢንሳናን ዲሳ ኮም ክርቡን አቡ ጀሂል ዲሳ ድገርያ ወላት ወላት ዲሳ ፊትነው ፈሳዲ ቼድክር መጎቴ ወሪ ሬራ በረመኪ አምልህ ቪያ ተቡን